አሚን ወንደ ሃሊን ኢንተርናሽናል ሃሊ በእናንተ ነገርቶ አንዲኩ ሃላህ ቁም አንዲኩ ሃላህ ዱቁም አንዲኩ ሃላህ ne andi manan dun no min badan ko golle de no jar moni anani manan dun no a hen hunde hun fadum mudo jodi mo tawta gelo de o yidde buyel fadel mudo jodi mo hidi ko tata

ታይ ሳይዋሩ ኩቲት ምል ሰንካንት ምል ፍራን ይብ ይሃልቴ ሶኮ ያባይ ፋት ምን ትፍቲ ዶ ኩሉ ጎርኩ መዳዳ አቆ ይሲት ሰልታል ዲር ጀም ተምይር አደም ጉር ድራሚ ጎሬ ታንራ ቢተብለም ቸከነጋን ጃንሳ ዲክሰር ጎርማ ለጉድ ቢት እንደካር ውርላ መቅደውለስ ንጋልታ

ተመገነ ኩምበንደል ማማጃ ማረም በከርሞ ማጃ ብራር ሙንቱ ያልንጆ ማንሰዩ ወይ ማም ያንገደን ዩርበል ማጃ ማንገደበሴ በከተኩ ማም ያንገሱንዲ በይ ማም በርጋይ ማደገን ቱኛን Prima yo prima yo bay trofayo poco me dejo en clear na gundi dimbo gina go jaj me de galo jibo mirbel salen tibia